0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ነሐሴ 1 ቀን 2018 ዓ.ም ተመረጠ። ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። ለዓለም ዜና ነጋሽ መሐመድ፣ ዝግጅቱን በመምራት ደግሞ ሂሩት መለሰ። በቀጥታ ስርጭት ስቱዲዮአችን እንገኛለን። እስከ ፍጻሜው አብራችሁን ቆዩ። ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985 ነጥብ 0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። ትራንስፖንደሩ MEH 01 ወይንም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ በመግባት ተከታተሉ። በተሰቡኑ ለሌሎችም አጋሩ። በአንድ ሰዓቱ ቆይታችን የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊው የወጣቶች ዓለም ዝግጅት ይቀርባሉ። በሀገራዊ ምክክር ጉባኤው ላይ የሚሳተፉም የማይሳተፉም ፓርቲዎች ስለ ሂደቱ የሰጡት አስተያየት፣ አሳሳቢው የሙስና ሻጥር በኢትዮጵያ በስውር የአገር ማፍረስ ሴራዎች ተጠርጥረው ዛሬ ፍርድ ቤት የቀረቡ ፖለቲከኞች ለነሐሴ 11 መቀጠራቸው፣ በጦርነት ትምህርታቸውን ያቋረጡ ተማሪዎችን ወደ ትምህርት ገበታቸው ለመመለስ የሚደረግ ጥረት፣ እንዲሁም ጥቂቶችን ተጠቃሚ ያደረገው የድሬዳዋ የጋራ መኖሪያ ቤቶች እጣ በዜና መጽሔት ዝግጅታችን ትንታኔ የሚቀርብባቸው ርዕሶች ናቸው። ሳምንታዊው የወጣቶች ዓለም በወጣቶች የበጎ ፈቃድ አገልግሎት ላይ ያተኩራል። በመጪው እሁድ የሚቀርበውን እንወያይም ባጭሩ እናስተዋውቃችኋለን። አሁን ከሁሉ ቀዳሚ ወደ ሆነው የዓለም ዜና ነው የምወስዳችሁ። ነጋሽ ያቀርብልናል።
0: የዲደብሊው ዜና
2: በመጀመሪያ ርዕሶቹን እናስቀድማለን። የኢትዮጵያ መንግስት ሀገርና ህዝብ ጎድተዋል፣ ገንዘብ አጭበርብረዋል፣ በሙስና ተዘፍቀዋል የሚያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ።

0: የመንግስት ኮሙኒኬሽን አገልግሎት እንዳለው መንግስት የግለሰቦችን ገንዘብ ያጭበረበሩ ገንዘብ በጥቁር ገበያ የመነዘሩ ሸቀጦችን ያከማቹ ያቀቡና የወርቅ ማዕድን በህገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር ኃይል የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል ለተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ እስካሁን በውል አይታወቀም። እስካሁን ድረስ ግን ከዩጋንዳ ጋር አራት ሀገራት ወታደሮች ለማዋጣት ፈቅደዋል። ሳውዲ አረቢያ፣ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሶስቱ ሀገራት መሪዎች ዛሬ መካ ሳውዲ አረቢያ በተፈራረሙት ስምምነት መሰረት አንዱ ሀገር ከተጠቃ ሶስቱም እንደተጠቁ ይቆጠራል። ስምምነቱ የአካባቢው ወታደራዊ ፍጥጫና ውጥረት ማየሉን የሚያረጋግጥ ነው ተብሏል። ዜናው በዝርዝር። የኢትዮጵያ መንግስት በሀገሪቱ ላይ ከፍተኛ የኢኮኖሚ ጉዳት አድርሷል፣ በከባድ የሙስና ወንጀል ተሳትፈዋል የሚያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ። የታሰሩት ሰዎች ስልጣናቸውን ለግል ጥቅም በመዋል በህገወጥ ገንዘብ ዝውውር፣ በውጭ ምንዛሪ አሻጥርና በመንግስት ግዥና ፕሮጀክቶች ላይ ከፍተኛ የገንዘብ ምዝበራ ፈጽመዋል በሚል የተጠረጠሩ ናቸው። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ አይናለም መለስ ትናንት መንግስት ለሚቆጣጠራቸው መገናኛ ብዙሃን በሰጡት መግለጫ እንዳሉት እርምጃው የተወሰደው በብሔራዊ መረጃና ደህንነት፣ በፌዴራል ፖሊስና በፍትህ ሚኒስቴር ለረጅም ጊዜ ሲካሄድ በቆየ ክትትል እንዲሁም ከህዝብ በቀረቡ ጥያቄዎችና በገንዘብ ፍሰት ክትትል ላይ ተመስርቶ ነው። በቁጥጥር ስር የዋሉት ባለሥልጣናትና ሌሎች ተጠርጣሪዎች በቅርብ ቀናት ውስጥ ጉዳያቸው ለፍርድ ቤት እንደሚቀርብና የምርመራው ዝርዝር ውጤትም ለህዝብ እንደሚገለጽ ሚኒስትሩ አክለው አስታውቀዋል። የመንግስት ኮሚኒኬሽን በማኅበራዊ መገናኛ ዘዴው ያሰራጨው ዘገባ የተጠርጣሪዎችን የሥልጣን ደረጃ ብዛትና የተያዙበትን ቀን ግን አይጠቅስም። ይሁንና የመንግስት ኮሚኒኬሽን ባሰራጨው ተመሳሳይ ዘገባ መንግስት የግለሰቦችን ገንዘብ በማጭበርበር በጥቁር ምንዛሪ ነዳጅና ሌሎች ሸቀጦችን በማከማቸትና በማቀብ የወርቅ ማዕድንን በህገወጥ መንገድ ወደ ውጭ በመላክና በተመሳሳይ ወንጀሎች የተጠረጠሩ ነጋዴዎችን፣ ደላሎችን፣ የሲቪልና የጸጥታ ባለሥልጣናትን በቁጥጥር ስር መዋሉን፣ ድርጅቶች፣ መጋዘኖችና ተቋማት ማሸጉን፣ የባንክ ሂሳቦች መዝጋቱንና የውጭ ሀገር ዜጎችን ማባረሩን አስታውቋል። የዩጋንዳ ጦር ኃይል በእስራኤል ጦር ድብደባ የወደመችውን የጋዛ ሰላምን ለማስከበር እንዲዘምት የዩጋንዳ ምክር ቤት ወሰነ። ምክር ቤቱ ትናንት ባደረገው ስብሰባ ጋዛ ሊሰፍር ለታቀደው ዓለም አቀፍ ሰላም አስከባሪ ሰራዊት ዩጋንዳ ወታደሮች እንድታዋጣ መንግሥት ያቀረበውን ረቂቅ አጽድቆታል። ዓለም አቀፍ የማረጋጋት ኃይል ISF በምሕጻሩ የተባለውን ሰራዊት ጋዛ የማስፈሩ ዕቅድ የሐማስና የእስራኤልን ግጭት ለማስቆም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጀመሩት ጥረት አካል ነው። የጋዛ ጦርነት ከአምና ጥቅምት ጀምሮ በይፋ ቢቆምም እስራኤል አሁንም የፍልስጤሞቹን ግዛት አልፎ አልፎ መደብደቧን እንደቀጠለች ነው። ዓለም አቀፉ የማረጋጋት ኃይል ISF ጋዛ ውስጥ የሚሰፍርበት ትክክለኛ ጊዜ አይታወቅም። እስከ ትናንት ድረስ ግን ሞሮኮ፣ ኢንዶኔዥያና አልባንያ ወታደሮች ለማዝመት ፈቅደዋል። ዩጋንዳ አራተኛዋ ሀገር መሆኗ ነው። የዩጋንዳ መንግሥት ተቃዋሚዎች ግን የዩጋንዳ ወታደሮች ወደ ጋዛ እንዲዘምቱ መወሰኑን ተቃውመውታል። ተቃዋሚዎቹ እንደሚሉት የምክር ቤቱ አባላት በጉዳዩ ላይ እንዲነጋገሩ በቂ ጊዜ አልተሰጣቸውም ነበረ። ዩጋንዳ ለሶማሊያ ጨምሮ ለዓለም አቀፍ ወታደራዊ ዘመቻዎች በርካታ ወታደሮች ካዘመቱ የአፍሪቃ ሀገራት ግንባር ቀደሟ ናት። የየመን አንሳሩላህ ወይም ሁቲ አማጽያን ዓለም አቀፍ እውቅና ያለውን የሀገሪቱን መንግሥት ወታደራዊ ይዞታዎች ዛሬም ለሁለተኛ ቀን ደብድበዋል። ርዕሰ መንበሩን አደን ደቡብ የመን ያደረገው የየመን መንግሥት ባለሥልጣናት እንዳሉት ሁቲዎች ማሪብ ግዛት የሚገኙ የጦር ሰፈሮችን ዛሬ በ10 ሚሳይሎችና በ7 ሰው አልባ አውሮፕላኖች ደብድበዋል። አዣንስ ፍራንስ ፕሬስ ስማቸው እንዲጠቀስ ያልፈለጉ የመንግሥት ባለሥልጣናትን ዋቢ አድርጎ እንደዘገበው በጥቃቱ ቢያንስ 3 ወታደሮች ተገለዋል ሌሎች 2 ሰላማዊ ሰዎች ሞተዋል በኢራን ይደገፋሉ የሚባሉት አንሳራላህ ወይም ሁቲዎች በሳውዲ አረቢያ በሚደገፈው የመንግስት ጦር ሰፈሮች ላይ ትናንት በከፈቱት ጥቃት በትንሹ 58 ወታደሮች ገለዋል የአማጺው ቡድን የጦር ኃይል ቃል አቀባይ ብርጋዴር ጀነራል ያህያ ሳርስ ትናንት እንዳሉት ጥቃቱ ያነጣጠረው በሳውዲ አረቢያ ጦር ኃይል ላይ ነው
1: مصرع واصابه المئات من
2: በመቶ የሚቆጠሩ የሳውዲ አረቢያ ጥላታችን ቅጥረኞች ተገድለዋል ቆስለዋልም ምስራቃዊ የመን አልወዲ ግዛት ውስጥ የነበሩ የሳውዲ አረቢያ ጥላታችን በርካታ የጦር ሰፈሮች የወታደሮች ማክማቻዎች የነዳጅ ማጥራቀሚያዎችና የጦር መሳሪያዎች ወድመዋል ጋይቷል
0: አዲሱ ጥቃትና ያጸፋ ጥቃት ዝግጅት የተከሰከሰው ሳውዲ አረቢያ ባለፈው ወር የሰነአ አውሮፕላን ማረፊያን በተዋጊ ጀቶች ከመታች በኋላ ነው። ሁቲዎች በባብኤል መንደብ በኩል የሳውዲ አረቢያ መርከቦች እንዳልፉ ገዳ ጥለዋል። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዜና ነው። ሳውዲ አረቢያ ቱርክና ፓኪስታን የጋራ የጦር ቃል ኪዳን ስምምነት ዛሬ መካ ሳውዲ አረቢያ ውስጥ ተፈራረሙ። እስራኤልና ዩናይትድ ስቴትስ ኢራን ላይ የከፈቱት ጦርነትና የኢራን አጸፋ ወትሮም ሰላም የማያቀውን አካባቢ ይበልጥ ወደ ጦርነት ግጭትና ወታደራዊ ፍጥጫ እየዶለው ነው። ዩናይትድ ስቴትስ ቃል በገባቸው ልክ የፋርስ ባህረ ሰላጤ አካባቢ ቱጃር የአረብ ሀገራትን ደህንነት ማስጠበቅ አለመቻሏ ወይም አለመፈለጓ የአካባቢው ሀገራት ሌሎች አማራጮችን እንዲቃኙ አስገድዷቸዋል። ባለፈው መስከረም ከፓኪስታን ጋር የጋራ የመከላከያ ስምምነት የተፈራረመችው ሳውዲ አረቢያ እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት ከከፈቱ በኋላ ቱርክና ከግብጽ ጋር ያላትን ወዳጅነት እያጠናከረች ነበር። ሳውዲ አረቢያ ከየመን ከአንሳሩላህ ወይም ሁቲና ኢራቅ ውስጥ ከሚገኙ የተለያዩ ታጣቂ ቡድናት ጋር አዲስ የገጠመችው ግጭትም ተጨማሪ የጦር ኃይል ድጋፍ እንድታማትር አስገድዷታል። ዛሬ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን የቱርክ ፕሬዝዳንት ሬሰፕ ጠይብ ኤርዶሃንና የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የፈረሙት ስምምነትም የሳውዲ አረቢያን ደህንነት ለማ ጠበቅ ያለመ ነው። በስምምነቱ መሰረት አንዱ ሀገር ከተጠቃ ሁሉም እንደተጠቃ ተቆጥሮ ሁሉም አጥቂውን ይወጋል። ይሁንና የስምምነቱ ተፈራራሚዎች እንዳሉት ውሉ ጥቃትን ለመከላከል እንጂ ሌሎችን ለማጥቃት ያለም አይደለም። ፓኪስታን የኒውክሌር ጦር መሳሪያ የታጠቀች ሀገር ስትሆን ቱርክ ከሰሜን አትላንቲክ የጦር ቃል ኪዳን አባል ሀገራት ወይም ኔቶ ሁሉ ከአሜሪካ ቀጥሎ በርካታና ጠንካራ ጦር ኃይል ያላት ሀገር ናት። የእስራኤልና የሊባኖስ መንግስታት ባለስልጣናት ሮም ኢጣሊያ ውስጥ ያደረጉት ውይይት ያለ ውጤት አበቃ። የሁለቱ መንግስታት ባለስልጣናት ውይይት የእስራኤል ጦር ከደቡባዊ ሊባኖስ ለቆ እንዲወጣ ለማግባባት ያለመ ነበር። ይሁንና የህዝቡላህ ታጣቂዎች አካባቢውን ካለቀቁ በሚል እስራኤል ሐሳቡን ውድቅ በማድረጓ ውይይቱ ያለ አግባብ ስምምነት አብቅቷል። እስራኤል በደቡባዊ ሊባኖስ ላይ የከፈተችውን ጥቃት ሰሞኑን ማጠናከሯን ሊባኖስ የሰፈረው የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት አስታውቋል። የድርጅቱ ዋና ጸሐፊ ምክትል ቃል አቀባይ ፈር ሐን ሐቅ ሰራዊቱን ጠቅሰው ትናንት እንዳስታወቁት የእስራኤል ጦር ሰሞኑን የሰነዘረው ጥቃት ከሰኔ ማብቂያ ወዲህ እጅግ ከፍተኛው ነው።
3: The UN interim force in Lebanon.
2: በሊባኖስ የተባበሩት መንግስታት ድርጅት ጊዜያዊ ሰራዊት ባለፈው ሰኔ ማፍቂያ የ3ዮሽ የእስራ ንድፍ ከተነገረ ወዲህ ሰሞኑን ከፍተኛ ወታደራዊ እንቅስቃሴ መኖሩን ታዝቧል። ሰላም አስከባሪዎቹ ረቡዕ ቀን የእስራኤል መከላከያ ኃይላት የተኩሷቸው 113 እርሳሶችን መዝግቧል። ይህ ከሰኔ 21 ወዲህ ከፍተኛው ቁጥር ነው። UNFIL በተመሳሳይ ጊዜ ውስጥ ሂዝቦላ የተኩሰው አንዳች አይነት መሳሪያ አላገኘም።
3: launches by Hezbollah during the same period.
0: ባለፈው ሮብ ሁለት የእስራኤል ወታደሮች ደቡባዊ ሊባኖስ ውስጥ ከተገደሉ ወዲህ የእስራኤል ጦር አካባቢውን በተደጋጋሚ ደብድቧል። ደቡባዊ ሊባኖስ ውስጥ ከሚዋጉት የእስራኤልና ሂዝቦላህ ቢሆኑም በአሜሪካ ሸምጋይነት የሚደራደሩት ግን የእስራኤልና የሊባኖስ መንግስታት ናቸው። ሩሲያና ዩክሬን ዛሬም እንደመክረሚያቸው አንዳቸው የሌላቸውን ይዞታና ተቋማት በሚሳኤልና በሰው አልባ አውሮፕላን ወይም ድሮን መደብደባቸውን አስታወቁ። የዩክሬን ጦር ዛሬ እንዳስታወቀው ሁለቱን ሀገራት ከመያዋስነው ድንበር 2000 ኪሎ ሜትር ርቀት ላይ የሚገኝ የሩሲያ ትልቅ የኦንላይን የችርቻሮ መደብር መጋዘንን በሶስት ሰው አልባ አውሮፕላኖች ደብድቧል። ዋይልድ ቤርስ የተባለው ድርጅት መጋዘን የሚገኝበት የካቴርበርግ ከተማ ባለስልጣናት እንዳሉት በጥቃቱም የመጋዘኑ ጣራ ከመንደዱ ሌላ በሰውና በንብረት ላይ የደረሰ ጉዳት ግን የለም። ዩክሬን የሩሲያን ግዙፍ የኦንላይን ሸቀጥ መሸጫ ድርጅት መጋዘኖችን በተደጋጋሚ በሰው አልባ አውሮፕላኖች ትደበድባለች። የሩሲያ ጦር ባንጻሩ ዛሬ የጦር መሳሪያ የጫኑ ያላቸውን 5 የዩክሬን መርከቦችን በሚሳኤል ማንጎዱን አስታውቋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው መርከቦቹ ኦዴሳና ቾርኖሞርስክ አካባቢ ሲቀዝፉ ነበረ። የሩሲያ ጦር ኻርኪቭ ግዛት የምትገኝ አንዲት የዩክሬን መንደርን መቆጣጠሩን አስታውቋል። በምዕራባውያን መንግስታት የምትደገፈው ዩክሬንና ሩሲያ አሸናፊና ተሸናፊው ባለየበት ጦርነት ሲቀጣቀጡ 4 ዓመት ከመንፈቅ ሊሞላቸው ነው። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግስት ሀገርና ህዝብ የጎዱ ገንዘብ ያጭበረበሩ በሙስና የተዘፈቁ ያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ። የመንግስት ኮሙኒኬሽን አገልግሎት እንዳለው መንግስት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቀጦችን ያከማቹ፣ ያቀቡና የወርቅ ማዕድን በህገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል የተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ ግን በውል አይታወቅም። ሳዑዲ አረቢያ፣ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሶስቱ ሀገራት መሪዎች ዛሬ መካ ሳዑዲ አረቢያ ውስጥ በተፈራረሙት ስምምነት መሰረት አንዱ ሀገር ከተጠቃ ሶስቱም እንደተጠቁ ይቆጠራል። የዜናው መልእክት አበቃ።
4: የዓለም ዜና ያቀረበልንን ነጋሽን አመሰግናለሁ።
5: የዜና መጽሔት
4: ሀገራዊ የምክክር ጉባኤው ላይ የሚሳተፉም የማይሳተፉም ፓርቲዎች ስለ ሂደቱ ምን ይላሉ ይላል የመጀመሪያው የዜና መጽሔት ዘገባችን ርዕስ። ዶቼ ቬለ ስለ ሀገራዊ ምክክር ጉባኤ የእስከዛሬ ሂደት 3 የፖለቲካ ፓርቲዎችን አነጋግሯል። በምክክሩ ሀገረ መንግስት ግንባታ በሚለው ርዕስ ውስጥ እየተሳተፉ የሚገኙ አንድ የፓርቲ መሪ የሚያጨቃጭቁ ጉዳዮች በምክክሩ ውስጥ ይነሳሉ ብለዋል። ከምክክሩ አስቀድመው ራሳቸውን ያገለሉ 2 ፓርቲዎች ደግሞ በሂደቱ እየወጡ ያሉ መረጃዎች የተምታቱ ይመስላሉ የሚልና መድረኩ መፍትሄ አያመጣም ብለን የወሰድነውን አቋም ትክክለኛነት ያረጋገጠ ሆኖ ነው ያገኘነው ሲሉ በምክክሩ ላይ ስላላቸው ምልከታ ምላሽ ሰጥተዋል። የሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ትናንት ለዶቼ ቬለ እንዳሉት ግን በተለይ የስጋት ምንጭ የሆነ ነው ስለሚባለው የአዲስ አበባ ጉዳይ ምንም ስጋት የለም ሲሉ እስካሁን ድረስ በውሳኔ ደረጃ የተወሰነ ነገር እንደሌለ ገልጸዋል። ሰለሞን ሙጬ ተጨማሪ ዘገባ አለው።
6: ስለ ሀገራዊ ምክክር ጉባኤው ሂደት አስቀድመን የጠየቅናቸው ቀድሞውኑ ከምክክሩ ራሱን ያገለለውን የኦሮሞ ፌዴራላዊ ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲናን ነው።
7: የሚወጡ መረጃዎች እንኳን የተምታቱ ይመስላሉ። ምክንያቱም በአንድ በኩል ለምሳሌ የአዲስ አበባ ከተማ የበላይነት ወተበር ወስዷል የሚል ለኦሮሞ ተሽጧል የሚል ያቀርባል። ኦሮሞዎች ደግሞ አዲስ አበባን ሽጦብናል ብሎ ያቀርባሉ። የየራሳቸው በአብዛኛው መላምት ይመስላል። ብዙ ነገሮች አወጣ ይመስሉኛል። መጨረሻ ላይ መንግስት የሚፈልገው እንደሚሆን እንጠረጥራለን። መንግስት ምን ይፈልጋል የሚለው እንደዚህ ያስቸግረሃል። ያው ዞሮ ዞሮ የእኛንትን ዲሞክራሲም ሰላምና መረጋጋትም ከዚህ የሚወለዱ አይመስሉኝም። ለምሳሌ ተሳታፊዎቹ ሙሉ በሙሉ በሚቻልበት ደረጃ መንግስት የሰበሰባቸው ናቸው። ታጣቂዎች የሚባሉት እነሱ ጠመንጃ የሚያስቀምጡ ማድረግ ነው። በዛ በኩል ከሞላ ጎደል ዜሮ ነው።
6: ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በምክክሩ ላይ የተሳተፈ አይደለም። የፓርቲው ሊቀመንበር አቶ ግርማ በቀለ ከውጭ ሆነው በሚያገኙቸው መረጃ መሰረት ውሳኔያችን ትክክል ነበር የሚል ምላሽ ሰጥተዋል።
8: እዚህ የምክክር መድረክ መፍትሄ አያመጣም ብለን የወሰድነው አቋም ትክክለኝነትን ያረጋገጠ ሆኖ ነው ያገኘ ነው። ይህም ማለት ምንድን ነው? በሂደቱ እንደምንመለከተው አንዳንድ የገዢው ፓርቲ አቋም የሆኑትን አስተሳሰቦችና ውሳኔዎች ለመጫን የኮሚሽኑ አባላት ሳይቀሩም ተሳትፎ እያደረጉ ነው ጫና ለማሳደር። ይህ የመንግስት አቋም ነው እና በሌላው ላይ ብትነጋገሩ ይህንን ባታነሱ መልካም ነው ብለው ሪኮመንዴሽን እስከ መስጠት፣ እንደዚሁም ደግሞ የመንግስት ባለስልጣናት በምክክሩ እየገቡ ተጽዕኖ ለማሳደር የሚያደርጉት ጥረት እንዳለ እና እስካሁንም የተቋጠረ እንደዚህ ያለ አቅጣጫ ይዟል የሚለውን በ10 በ50 በ250 በተደረጉ ውይይቶች የተቋጠረና ጭብጥ ያለው ነገር የተገኘበት ነገር አለመኖሩን ነው መረዳት የቻልነው።
6: የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት ለዶቼ ቬለ በሰጡት ማብራሪያ ግን ስጋት የሚባል ነገር የለም ብለዋል።
9: የራሳቸውን ማንነት አጉልቶ ማውጣት የሚፈልጉ ይኖራሉ። በዛ ሂደት ላይ አንዳንድ ጊዜ የአፎ ለምታ ነገር ወይም ፈረንጆች ስሊፕ ኦፍ ዘ ታንግ የሚሉት ነገር አለ። እንደዚያ በሂደት ውስጥ ያጋጥማሉ። እኛም መታዘብ ብቻ ሳይሆን ይሄ ተገቢ አለመሆኑን እያስረገጥን ነው የምንሄደው። ስለዚህ በተወሰነ ደረጃ በመቻቻል ያ ነገር እንዳይደገም ስህተቱን እያረሙ መሄዱ ይሻላል በሚል ነው እንግዲህ እያስተካከል ነው ያለ ነው። ወደፊት ግን በዚህ የሚቀጥል ከሆነ ወደ እርምጃ መውሰድ ላይ እንገደዳለን። አሁን እስካሁን ድረስ ምንም የተወሰነ ነገር የለም። ስለ አዲስ አበባም ሆነ ስለ ድሬዳዋ፣ ስለ ማንኛውም ከተማ፣ ስለ ማንኛውም በሂደት ውስጥ በአሁኑ ሰዓት የሚወሰን ነገር የለም። እኛ እንዲያውም ውሳኔ አይደለም የምንሰጠው፣ ምክረ ሀሳብ ነው። የሚወሰነውማ ተግባራዊ አካል ነው እንጂ እኛ አይደለንም። በ10 በ50 በ250 እየሄድን እዚህ ደርሰናል። አሁን 500 ላይ ስንደርስ ግን ጠንካራ የሆኑ ለውሳኔ ለወደፊት የሚጠቅሙ ምክር ሀሳቦች ይቀርባሉ ነው የምንለው። ሰዎች ደግሞ የፈለጉትን ሀሳብ ሊያነሱ ይችላሉ።
6: በምክክር ጉባኤው እየተሳተፉ ካሉ ፓርቲዎች መካከል አንዱ የሆነው የቁጫ ህዝብ ዴሞክራሲያዊ ፓርቲ ፕሬዚዳንት ገነነ ገደቡ የተለያዩ ሀሳቦች እየተነሱ መሆኑን ዛሬ ለዶቼ ቬለ ገልጸዋል።
10: ራሱን ችሎ አጀንዳ ነው። ሀገረ መንግስት ግንባታው የሚያካትታቸው ሀገራዊ ማንነትን በተመለከተ፣ ቋንቋዎችን በተመለከተ፣ ባህልን በተመለከተ እስካሁን ያው የሚያጋጩ ጉዳዮች አሉ። ይሄ የጨቋኝ ተጨቋኝ ትርክት እንዲህ አይነት ቋንቋዎችን በተመለከተ ስራ ቋንቋ አለ፣ ብሔራዊ ቋንቋ ጉዳይ ይነሳል። ትንሽ ከበድ ብሎ የሚያጨቃጭቁ ጉዳዮች እዛ ውስጥ ይነሳሉ። ሲነሱ ያው አማራጮች ይቀርባሉ። አንዳንዴ ጭቅጭቆችም ይነሳሉ፣ ግን ሳይንሳዊ ትንታኔዎችም ይሰጣሉ። ከታሪክም አንጻር የኢትዮጵያ ታሪክ የተጻፈበት ሁኔታ፣ አሁን ሀገራችን ያለችበት ሁኔታ አካታች ነው አይደለም የሚሉ ሀሳቦች ይነሳሉ። ከቅርሶችም ጋር ተያይዞ ሀውልቶች ጉዳይ ይነሳል። ነባር ሀውልቶች፣ አሁን ያሉ ሀውልቶች ብር የሚያጨቃጭቁ አሉ፣ እነዚያ ምን መሆን አለባቸው የሚል ሀሳብ ይነሳል።
6: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
4: የኢትዮጵያ መንግስት ሙስናና ህገወጥነትን ለመግታት ጠንካራ እርምጃ እየወሰድኩ ነው ብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ ትናንት ለሀገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ የሀገር ሀብትን ለመመዝበር የሚንቀሳቀሱ አካላት ላይ የተቀናጀ ያሉት የህግ ማስከበር እርምጃ መወሰዱን አስታውቀዋል። አስተያየታቸውን ለዶቼ ቬለ የሰጡ የህግ ባለሙያ እንዳሉት ደግሞ ህግ በጥብቅ እንዲከበር የሚወሰደው ህጋዊ እርምጃ ሊጠናከርና የማያዳግም ሊሆን ይገባል። ስዩም ጌቱ።
11: የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለስ በትናንትናው ጋዜጣዊ መግለጫቸው ወቅት እንዳብራሩት በሙስናና ብልሹ አሰራር ባሉት የህግ ጥሰት ህዝብና መንግስት ሊያገኝ የሚገባውን ጥቅም በመሰወር የተጋነነ ያሉት የዋጋና የኢኮኖሚ ጫና እየፈጠረ መሆኑን አስረድተዋል። መንግስት በዚህ ተግባር የተሳተፉትን ለመለየት ሰፊ ጥናት ካደረገ በኋላ በአካሄደው ኦፕሬሽን በህገወጥ የገንዘብ ዝውውር፣ በቤቲንግ፣ በማዕድን፣ በነዳጅ፣ በገቢዎችና ጉምሩክ፣ በኤሌክትሪክ፣ በሰዎች ዝውውርና በሌሎች ዘርፎች የተሳተፉ በርካታ ግለሰቦችና ድርጅቶች ላይ የህግ እርምጃ መውሰዱን ነው ያብራሩትም። አስተያየታቸውን ለዶቼ ቬለ ያጋሩት የህግ ባለሙያና በዘርፉ የሶስተኛ ዲግሪ እጩ አቶ በፍቃዱ ድርባ ሙስናን ለመከላከል የሚወጡ ህግጋት ላይ ብቻ ከመተማመን ይልቅ ህጎቹን የማስፈጸም አቅም መፍጠር፣ በመንግስት አሰራር ውስጥ ግልጽነትና ተጠያቂነት ማጽረጽ እጅጉን አስፈላጊ መሆኑን ያስረዳሉ።
12: ሙስና ሪፒቲ ኮራፕሽኖች አሉ። በትናንሽ ባለስልጣናት የሚፈጸሙ ማለት ሌሎች ደግሞ አሉ። ትላልቅ ለሀገሪቷ ኢኮኖሚ ፈተና ይሆኑ። በተለይ አሁን ላይ እንደምታውቀው የመንግስት የወጪም ይሁን የገቢ ስርዓት በጣም ስትሪክት በሆነ ደረጃ ቁጥጥር የሚፈልግበት ታይም ላይ ነው ያለ ነው። እንዳለመታደሉ ነው በዚህ ጊዜ ደግሞ ሙስና የተስፋፋበትና የተንሰራፋበት ጊዜ ሊሆን ይችላል ማለት ነው። የኢኮኖሚ ሪፎርሙ በራሱ ህዝብ ላይ መንግስት ላይ ሀገሪቷ ላይ እያደረሰ ያለው ጫና አለ። መንግስት ብዙ ጊዜ ፓርላማ ላይም ጠቅላይ ሚኒስትሩ የሚጠቀሙትን ሌብነትን ነው የሚሉት። ቢሆነስ ከሌብነትም በላይ ነው። እንደውም ሌብነት እኮ ኦርዲነሪ ነው፣ ይሄኛው አደገኛ የሆነ አኪዩት ነው። ሙስና ከሌብነት የሚበልጥ ነገር ነው። በነገራችን ላይ እዛ ነው የሚሰማኝ።
11: ባለሙያው ለዚህ የብልሹ አሰራር የሚያጋልጡ የሙስና ምክንያቶች ልዩ ልዩ ሊሆኑ እንደሚችሉም በአስተያየታቸው አብራርተዋል።
12: አንደኛው የአሰራር ክፍተት ነው። ግልጽ የሆኑ የህግና የመመሪያ አሰራሮች ቢኖርም የመተግበር ክፍተት በሚኖርበት ሰዓት የሚከሰት ነው። ሁለተኛው ግልጸኝነትና ተጠያቂነት አለመስፈን ችግር ነው። የኢትዮጵያ ህገ መንግስት በግልጽ አንቀጽ 12 ላይ ትራንስፓረንሲና አካውንታቢሊቲ ምን ማለት እንደሆኑ፣ የመንግስት ባለስልጣናት ለህዝብ ምን ያህል ተጠያቂነት እንዳለባቸው፣ ኃላፊነት እንዳለባቸው ያስቀምጣል። ይህንን ግን ወደ ጎን በመተው በተለይ በአሁኑ ሰዓት የግልጸኝነትና የተጠያቂነት ጉዳይ ሲሰፍን አናስተውልም። ነገርየው ለጊዜው እንግዲህ መንግስታዊ ነው ወይስ ግለሰባዊ ነው የሚለው እንዳለ ሆኖ ግለሰቦች መታቀብ አልቻሉም። ለዚህም ማሳየው እንግዲህ ትላንትና የመንግስት ኮሚኒኬሽን የሰጠው መግለጫ ነው ማለት ነው። በቁጥጥር ስር በዋሉ ሰዎች የኢትዮጵያ ኦዲተር የሚያወጣቸው መግለጫዎች እናያለን። ቢሊዮን የሚቆጠሩ ገንዘቦች የት እንደገቡ፣ ስንት አሻጥር ሲሰራ እንደነበረ፣ የተለያዩ ኦዲት ሪፖርቶችን በየጊዜው እንግዲህ ያወጣል። ይህንን ሰምቶ እርምጃ የመውሰድ ጉዳይ ግን አይታይም። እርምጃዎችን መውሰድ መከታተል ያስፈልጋል። ይሄ የመንግስት ሙሉ ኃላፊነት ነው ማለት ነው። እና የተጀመረው እርምጃ ጥሩ ነው። ነገር ግን እንደዚህ አይነት ሙስና በሀገሪቷ ላይ እንዲሰራፋ ያደረገው ዋነኛው ምክንያት ተጠያቂነትና ግልጸኝነት አለመኖር፣ በተለይ ደግሞ ካልቸር ኦፍ ኢምፒኒቲ የምንለው ያለመጠየቅ ባህል በኢትዮጵያ ውስጥ ሰርጾ መግባቱ አንደኛው ሌላኛውን እያየ ስህተቶችንና ወንጀሎችን እንዲሰሩ አስችሏል ማለት ነው።
11: ሙስና በጊዜ መቆጣጠር ካልተቻለና ከእጅ ካመለጠ መንግስትን እስከ መቆጣጠር የሚያስችል አደገኛ ሁኔታን የመፍጠር እድልም አለው ያሉት ባለሙያው፣ ህግ ብኖር እንኳን ተፈጻሚ ካልሆነ አስተማሪነቱና አስፈላጊነቱ አጠያያቂ ይሆናል ብለዋልም።
12: ጸረ ሙስና ኮሚሽን አለን። ምን ያህል ግን እየሰራ ነው? ምን ያህል ሰዎችን ተጠያቂ እያደረገ ነው? ከዚህ በፊት የዛሬ ዓመት አካባቢ ይመስለኛል ለምሳሌ ትላልቅ መኒ ላውንደሪንግ ሲሰሩ የነበሩ ሰዎች እንደተያዙ እናውቃለን። ግን ምን ደረሱ ነው? መንግስት አካባቢ ያሉ ነገር ግን የግል ባለሀብት ነን የሚሉ ሰዎች ተመሳሳይ ወንጀሎችን በነዳጅ ላይ፣ በከረንሲ ላይ፣ ማይኒንግ ሴክተሮቻችን ላይ ወንጀል እየሰሩ ተገቢውን ቅጣት ሳያገኙ እንደ ልብ ሲንቀሳቀሱ የምናይበት ሀገር ሆኗል ኢትዮጵያ። ይሄ ሌላ ተደጋጋሚ ወንጀል ወይንም ተመሳሳይ ወንጀል ሌሎች እንዳይሰሩ የመንግስት ማስጠንቀቂያ ምልክት ነው፣ የወንጀል ህጋችን ማለት ነው። ይህንን መንግስት በአግባቡ ሊጠቀም ይገባል እላለሁ።
11: የመንግስት ኮሚኒኬሽን በትናንትናው መግለጫ ሙስናን ለማጥፋት ዘመናዊ አሰራር ስርዓትን በመዘርጋት የህግ በላይነትን ለማስከበር ቁርጠኛ መሆኑን ገልጸው ህዝቡም ከህገ ወጦች ጋር ባለመተባበር የራሱ ኃላፊነት እንዲወጣ ሲል ጠይቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
4: የፌዴራል ፖሊስ ኮሚሽን ስውር የአገር ማፍረስ ሴራዎችን በማቀድ ጠርጥሮ ሰኞ ዕለት ያሰራቸው የኢህአፓ አባል ፖለቲከኞች ዛሬ አርብ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ባቀረበው የምርመራ ማጣሪያ ጊዜ ቀጠሮ ማመልከቻ የኢህአፓ የህዝብ ግንኙነት ኃላፊ ሳቅ ወልዳይን፣ የፓርቲው አባል አበባ አካሉን እና የፓርቲውን ጠበቃ አበራ ንጉስን የአገርን አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት ተሳትፎ ጠርጥሯቸዋል። ዛሬ የተሰየመው ችሎቱ ፖሊስ ተጠርጣሪዎቹ ለሚዲያ ለሰጡት በሚል ያቀረበውን የክስ ማስረጃ ካዳመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮች ማግኘቱን ገልጿል። በዚህም ፍርድ ቤቱ ተከሳሾቹ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ፍርድ ቤት ከቀረቡበት ቀን ጀምሮ ለፖሊስ የ12 ቀናት የምርመራ ጊዜ ፈቅዷል። ሶሎሞን ሙጬ ተጨማሪ ዘገባ አለው።
13: የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ረቡዕ ዕለት ለፌዴራል ከፍተኛ ፍርድ ቤት ባቀረበው የ14 ቀን የምርመራ ማጣሪያ የጊዜ ቀጠሮ ማመልከቻ የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የፓርቲው አባል አበባ አካሉ እንዲሁም የፓርቲው ጠበቃ አበራ ንጉስ ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ስልጣን በኃይል ለመያዝ በማሰብ ከህወሓትና ሌሎች ጸረ ሰላም ያላቸው ኃይሎች ጋር እንዲሁም ጽምዶ ከተባለ አካል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ ተንቀሳቅሰዋል የሚል ክስ ይዞ ቀርቧል። ረቡዕ ዕለት የተሰየመው ችሎቱ ፖሊስ ግለሰቦቹ ፈጽመውታል ስላለው የወንጀል ድርጊት ማስረጃ እንዲያቀርብ፣ ተከሳሾቹም በዋስ መውጣት አለባቸው ወይስ የለባቸውም በሚለው ላይም ብይን ለመስጠት ለዛሬ አርብ ቀጠሮ ሰጥቶ ነበር። ከተጠርጣሪ ጠበቆች አንደኛው ጠበቃና የህግ አማካሪ ሰለሞን ገዛኸኝ እንደነገሩን ዛሬ የተሰየመው ችሎቱ ፖሊስ ተጠርጣሪዎቹ ለሚዲያ ሰጡት በሚል ያቀረበውን የክስ ማስረጃ ካደመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮች ማግኘቱን ገልጾ ለነሐሴ 11 ቀጠሮ ተሰጥቷል።
14: ያደረጉትን ንግግር በተመለከተ የሽብር ኤሌመንት አለው የለውም የሚለውን ለማየት መስማት አለብን ብለን ባጠረነው መሰረት ሰምተናል የቀረበውን እንትን ሊንክ። ስለዚህ የተወሰኑ ለጥርጣሬ የሚያበቁ ነው ያለው ችሎቱ። ለጥርጣሬ የሚያበቁ እንትኖችን ሰምተናል። ሌሎችን በተመለከተ ግን በክሱ ላይ በቀረቡትን በተመለከተ ግን አለም የለም ለማለት አልቻልንም። ያው እንግዲህ ፈርዘር በማስረጃ የሚጣራ ነው። አለም የለም ማለት አልቻልንም በማለት ፍርድ ቤት ከቀረቡበት ቀን ጀምሮ 12 ቀን ተጨማሪ ለፖሊስ በመስጠት ነሐሴ 11 4 ሰዓት ላይ ተቀጥሯል።
13: ፖሊስ ለፍርድ ቤቱ ያቀረበው ማመልከቻ ላይ ተጠርጣሪዎቹ የሀገርን አንድነት የሚያፈርስ ውስብስብ የሽብር ወንጀል ድርጊት ላይ እንዳገኛቸው ሽብር ፈጠራ የሚል ርዕስ በሰጠው ደብዳቤ ላይ ሰፍሯል። በፌዴራል ፖሊስ የሽብር ወንጀል ምርመራ መምሪያ ኃላፊ ኮማንደር አዱኛ ረጋሳ የተፈረመው ደብዳቤው ተጠርጣሪዎቹ በዋስ ከእስር ቢለቀቁ ምስክሮችን ሊያሸሹ፣ ሊያስፈራሩና ሊደልሉ ስለሚችሉ የምርመራ ስራችንን ሊያስተጓጉሉብን የሚችል በመሆኑ የምርመራ ስራችንን አጠናቀን መዝገቡን ለሚመለከተው የሕግ አካል ለመላክ የ14 ቀን የምርመራ ማጣሪያ ጊዜ ቀጠሮ እንዲፈቀድልን ሲል ፍርድ ቤቱን ጠይቆ ነበር።
14: አበበ አካሉን በተመለከተ ባለፈው ያነሳውን የሕክምና ጉዳይ በተመለከተ ሕክምና እንዲያገኝ ለፖሊስ ትዕዛዝ ሰጥቷል።
13: በግለሰቦቹ እስር ላይ ተጠርጣሪዎቹ ፍርድ ቤት ከመቅረባቸው በፊት ለዶቼ ቬለ ምላሽ የሰጠው ኢህአፓ አመራርና አባላቱ በአስቸኳይ እንዲለቀቁ ጠይቋል። የፓርቲው ፕሬዚዳንት አብርሃም ሃይማኖት እንዳሉት ፓርቲው ለኢትዮጵያ ብሔራዊ ምርጫ ቦርድ ጨምሮ ሌሎች የሚመለከታቸው ላላቸው አካላት አቤት ብሏል።
15: ኢትዮጵያ ብሔራዊ ምርጫ ቦርድ ለሰብአዊ መብትና ሌሎችም ለሚመለከታቸው አካላት እያሳወቅን ነው። በደብዳቤም እየላክን ነው። ሁኔታው ተጣርቶን በአስቸኳይ እንዲለቀቁ ጥያቄ እያቀረብን ነው። የሰላማዊ ትግል ፈተና ውስጥ እንደወደቀ አንዱ ማሳያ ነው።
13: ፖሊስ ለፍርድ ቤቱ ያቀረበው የማመልከቻ ደብዳቤ ተጠርጣሪዎቹ የስልጠናና የሚዲያ ፕሮፓጋንዳ ክንፍ እንዲሁም ወታደራዊ አደረጃጀት በማውጣት ስልጣን ላይ ያለውን መንግስት በኃይልም ቢሆን ማስወገድ አለብን በሚል የትጥቅ ትግል አግባብነትን ቀስቅሰዋል የሚል ውንጀላ ማካቷል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
4: ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በጦርነት ትምህርታቸውን ያቋረጡ ተማሪዎችን ወደ ትምህርት ገበታቸው ለመመለስ የሚደረግ ጥረት ይላል ርዕሱ። ባለፉት 3 አመታት በአማራ ክልል በነበረው ግጭት ምክንያት ከ3 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጪ መሆናቸው የተገለጸ ሲሆን በተለያዩ ዞኖች የሚገኙ ተማሪዎች ለታጣቂነት፣ ለስደትና ለቤት ሰራተኝነት መዳረጋቸውን የአካባቢው ነዋሪዎችና የትምህርት ባለሙያዎች ተናግረዋል። ኢሳያስ ገላው ተከታዩን ዘገባ አጠናቅሯል።
16: ከ10000 በላይ የቅድመ አንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶች የሚገኙበት የአማራ ክልል ባለፉት 3 አመታት በክልሉ ባለ ግጭት ምክንያት ወደ ትምህርት ቤት የሚሄዱ ተማሪዎች ቁጥር ቀንሶ ከ3 ሚሊዮን በላይ ተማሪዎች በእነኚህ ግዛቶች በትምህርት ገበታቸው ላይ አልተገኙም። በምስራቅ ጎጃም ዞን ለ3 ተከታታይ አመታት ተማሪዎች ከትምህርት ገበታቸው የራቁ ሲሆን ለሌላ ተጨማሪ አመትም እንዳይቀጥል መምህራን፣ የሀገር ሽማግሌዎች ኮሚቴ በማቋቋም ትምህርት ለመቀጠል ጥረት እያደረጉ መሆኑን ስማቸው እንዳይጠቀስ የፈለጉ መምህር ይናገራሉ።
17: ነው ትምህርት ሌላ ነው። እኛ ልጆች እኮ በነገራችን ላይ በድሮን ሁሉ ተመጠው ሙተዋል እኮ በውጊያ ሙተዋል። ስለዚህ ይሄ ችግር ባይፈጠር ኑሮ ልጆች ከትምህርት ገበታቸው አይገለሉ ነበር፣ ህይወታቸው ማያልፍ ነበር። ስለዚህ ለምን ከትምህርት ገበታዎች ይሆናሉ በሚል እሳቤ እየደወልን እያነጋገርን
16: ከዚህ ቀደም በዞኑ በደብረ ወርቅና ፈለገ ብርሃን በተሰኙ ከተሞች ብቻ ነበር ትምህርት በተገቢው መንገድ ሲሰጥ የቆየው የሚሉት አስተያየት ሰጭም በገጠር የተቋረጠውን ትምህርት ማስቀጠል ግዴታ መሆኑን ይገልጻሉ።
18: ደብረ ወርቅና ፈለገ ብርሃን ትባላሉ። ምስራቅ ጎጃም አሁንም ተደራሽ የሆነበት ብቻ ማለት ነበር የነበረ እና አሁን ላይ እንቅስቃሴ ተጀመረ እና አጋጣሚ እንደውም ኮሚቴ አቋቋም በመንግስት ይከሰት ያኛው ሀይል አላስከሰትም የሚል ከሆነ አላዋጣም እና ከፖለቲከኞቹ ገለልተኛ ሆነና ኮሚቴ መረጥ ወደ ገጠር ሂደው ፈቃድ እንዲጠይቁ እና አሁን እነዚያ ሰዎች ሂደት ላይ ናቸው። ይሁንታ ግዴታን መኖር አለበት።
16: በዞኑ ከዚህ በፊት በመማር ላይ የነበሩ ተማሪዎች አንዳንዶች ለፈለጉት ጎራ ተሰልፈው ታጥቀዋል፣ ሴቶች ደግሞ ተድረዋል፣ አሊያም ደግሞ ወደ አዲስ አበባ የቤት ሰራተኛ ሆነው ተጉዘዋል ይላሉ።
18: አሳዛኝ ነው። ወንዶቹ አብዛኛው ወደዚህም ወደዚያም ተቀላቅለዋል። አብዛኛው በሚጥለው ደረጃ የሞቱም እኛም ብዙ መረጃ አለ። ሴቶቹ ተደረዋል። አዲስ አበባ በርካታ ሴት ሄዷል። ቤት ሰራተኛነት ነው። በጣም አሳዛኝ።
16: 11,000 ተማሪዎች ያቋረጡበት በደቡብ ወሎ ዞን የወግዲ ወረዳ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማህበረሰቡን ያካተተ የቅድመ ዝግጅት ተግባር እየሰራ መሆኑን የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ጥላሁን ገረመው ይናገራሉ።
19: መማር ማስተማሩ እውነት ለመነጋገር ከእንደ ወግዲ የተጎዳ ወረዳ የለም። 11,000 የሚሆን ተማሪ ነው ያቋረጠው። ስለዚህ አብዛኛው ሰው ተፈናቃይ ነው የሚሆነው። ኢኮኖሚካሊም በጣም ችግር ነው። እያንዳንዱ አካባቢ ያው ጦርነት አይደለ ሶስት ሰዓት ከምናምን ስናስተናግድ የከረም ነው እና መማር ማስተማሩን በኃይለኛ የጎዳው ይሄ ጦርነት ቁጥራኝ ትምህርትን የጎዳው።
16: በሰሜን ወሎ ዞንም ለተማሪዎች ከትምህርት ማቋረጥ ግጭት ብቸኛ ምክንያት ባይሆኑም የጉባ ላፍቶ ወረዳዋ ተማሪ የትና የተበለጠ ግን ሰላም በማጣቴ ወደ አረብ ሀገር ለመሄድ ትምህርቴን አቋርጫለሁ ትላለች።
20: እንኳን ትምህርት መማር ይቅርና ውጭ ራሱ ቤት አያስወጡንም። በቃ ከባድ ነበረ የሚደርስብን። አብሶ በሴቶች መጥፎ ነገር ነበር የሚያደርሱት። ከዛ ሁሉ ነጻ እንዲሆን ስለምፈልግ ወደ አረብ ሀገር ለመሄድ ወሰንኩ።
16: የሰሜን ወሎ ዞን ትምህርት መምሪያ ኃላፊ የሆኑት አቶ ሰጠ ታደሰም በዞኑ በተጠናቀቀው የትምህርት ዘመን ሁሉም ትምህርት ቤቶች ሳይቆራረጥ ትምህርት ማስተማራቸውን ገልጸው የአረብ ሀገር ጉዞና ግጭት ግን ለአቋራጭ ተማሪዎች መበርከት ምክንያት ነው ይላሉ።
21: 12ኛ ክፍል ሊፈተኑ ሁለት ቀን ሶስት ቀን ሲቀራቸው ለቀው የሚሄዱ ተማሪዎች ገጥመውናል። የሚገርም ነገር ማለት ነው። ወደ አረብ ሀገር ማለት ነው። ጫና አለው። ስራዎች እየተሰሩ ነው። ግን አሁንም ቢሆን ሀብሩ፣ ቆቦ፣ ጉባ ላፍቶ አሁን ወደ ደጋውም ጭምር ተሸጋግሯል። በነገራችን እንግዲህ ትልቁ ነገር አሁን ከማህበረሰቡ ጋር ተግባብተን እየሰራን ያለነው ስራ በአጠቃላይ ጥሩ ነው።
16: አሁን ላይ በተማሪዎች ምዝገባ የቅድመ ዝግጅት ምዕራፍ ላይ በርካታ ትምህርት ቤቶች የአካባቢውን ማህበረሰብ ባሳተፈ መልኩ አቋራጭ ተማሪዎችን ለመመለስ ጥረት እያደረጉ ነው። በዚህ ጉዳይ ላይም ሀሳብ እንዲሰጡን የጠየቅናቸው የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በስልክ መልእክት በዚህ ጉዳይ ላይ ሀሳብ መስጠት እንደማይፈልጉ በጽሁፍ ገልጸውልናል። ለዶቼ ቬለ ዘገባ ኢሳያስ ገላው።
4: ቀጣዩ ዘገባ ደግሞ ወደ ድሬዳዋ ነው የሚወስደን። የድሬዳዋ አስተዳደር ካስገነባቸው 548 የጋራ መኖሪያ ቤቶች ከ300 የሚበልጡትን ገንዘብ በመቆጠብ የቤት ተጠቃሚ ለመሆን ሲጠባበቁ ለነበሩ የከተማዋ ነዋሪዎች በዕጣ አስተላልፏል። ለዓመታት ገንዘብ በመቆጠብ የቤት ባለቤት ለመሆን ሲጠባበቁ ከነበሩ በርካቶች ጥቂቶችን ብቻ ተጠቃሚ ባደረገው በዚህ ዕጣ አወጣጥ መርሃ ግብር ላይ አስተያየታቸውን ለዶቼ ቬለ የሰጡ ነዋሪዎች ተገነባ የሚባለው ቤትና ያለው ፍላጎት የተጣጣመ አለመሆኑን በመግለጽ አስተዳደሩ አዳዲስ አማራጮችን እንዲመለከት ጠይቀዋል። የአስተዳደሩ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ኢማጅ አብደላ ሰፊ ሮሮ ለሚነሳበት የከተማይቱ የመኖሪያ ቤት ችግር መፍትሄ ለመስጠት የሚረዱ የቤት ግንባታዎችን በመጪው 2019 ዓ.ም የበጀት ዓመት ለማከናወን ዝግጅት መኖሩን ተናግረዋል። መሳይ ተክሉ ከድሬዳዋ ተጨማሪ ዘገባ ልኮልናል።
22: የአስተዳደሩ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ኢማጅ አብደላ ግንባታቸው ተጠናቆ በዕጣ ስለተላለፉት ቤቶች ማብራሪያ ሰጥተዋል።
23: አሁን ግንባታው የተጠናቀቀው ቤቶች አጠቃላይ 548 ቤቶች የያዘ ሲሆን ከዚህ ውስጥ ባለፉት ዓመታት በአስተዳደራችን በልማትና በተለያየ ምክንያት ከመኖሪያ ቤታቸውን ለተፈናቀሉት እንዲሁም በክራይ እንዲቆዩ ለተደረጉት 165 ዜጎች ቀጥታ የቤቱ ተጠቃሚ የሚሆኑ ሲሆን ቀሪው 367 ቤት ዛሬ በዕጣ ለባለደለኞች የሚተላለፍ ሲሆን 16 የሱቅ ቤቶች ደግሞ በቀጣይ በጨረታ የሚቀርቡ ይሆናሉ ማለት ነው። በአጠቃላይ 548 ቤቶች በእንደዚህ አይነት መልኩ ለተጠቃሚ የሚተላለፉ ነው የሚሆነው።
22: በዕጣ የተላለፉት ቤቶች የከተማውን የቤት ችግርን እንደማይፈቱ የጠቆሙት አቶ ኢማጅ በቀጣይ አስተዳደሩ ለችግሩ ሊከውን አቅዷቸዋል ያሏቸውን ተግባራት አስረድተዋል።
23: አሁን የቀረቡ ቤቶች የከተማውን የቤት ችግር በሙሉ የማይፈቱ መሆኑ ይታወቃል። በዚህ ምክንያት በየዓመቱ ከከተማው እድገት ጋር እያደገ የመጣውን ፍላጎት ለመፍታት በቀጣይ ዓመታት በተለያየ ስልት ሰፋፊ የቤት አማራጮች ለማቅረብ ዝግጅት እየተደረገ ይገኛል። አንደኛው አሁን ከገነባ ነው የጋራ መኖሪያ ቤቶች ላይ ባገኘነው ልምድና ትምህርት የአሁኑን ቤት ቶሎ ለተጠቃሚዎች በማስተላለፍ ቤቱን ከባንክ ጋር በማስተሳሰር ከዚህ በሚገኘው ሀብት በጣም ባጠረ ጊዜ ውስጥ ተመሳሳይ አይነት ቤቶችን በ2019 ገንብቶ ለተጠቃሚዎች ለማስተላለፍ ታቅዷል። በተጨማሪም የቤት ችግር በመንግስት አቅም ብቻ መፍታት ስለማይቻል በመንግስትና በግል አጋርነት ሰፋፊ የቤት አማራጮች እንዲቀርቡ ጥረት እየተደረገ ይገኛል። ለዚህ ተግባር ስኬትም ከወዲሁ በ2019 በጀት ዓመት ለሚገነቡ ቤቶች የሚያስፈልግ 4.5 ሄክታር መሬት ለማዘጋጀት ከሚመለከተው ባለ ድርሻ አካላት ጋር ወደ ተግባር ተገብቷል።
22: ይሁን እንጂ አስተያየታቸውን ለዶች ቨለ ከሰጡ የመንግስት ሰራተኞች አንዱ የተሰራው ቤትና ቆጣቢው ተመጣጣኝ አለመሆኑን ጠቅሰው በቀጣይ ሊስተካከል ይገባል ብለዋል።
0: ተመጣጣኝ አይደለም የቆጠበውና እዛ ጋር ለዕጣ የቀረበው ቤት ተመጣጣኝ አይደለም። ባለሶስት መኝታ ቤት ከዚራ ላይ ነው የቆጠቁት። በጣም ብዙ ሰው ነው ያለው ከ200 ምናምን ሰው። ባለሶስት መኝታ ቤት ግን እየተሰራው አጠቃላይ 100 ምናምን እየተሰራው አስበው እንግዲህ ያ ባላንስ አይደለም። ባላንስ መሆን አለበት። መጀመሪያ የቆጠብነውም ሰዎች አላገኘንም። እንደገና በአዲስ ቁጠባ ተብሎ ደግሞ አዲስ ቁጠባ የቆጠቡትም አሉ። ስለዚህ አሁን በቀጣዩ ያው ሌሎቹ አዲስ አበባ እንደሚደረገው ሰፋ አድርጎ ቢሰራና ሁሉንም ሰው ሊያካትት የሚችል ደግሞ ምርጫ ሁሉንም ሰው ማካተት አለበት። በቃ ሁለተኛ ደግሞ ሪኳየርመንቱ ግልጽ አይደለም። አሟላ አላሟላ ምናምን የሚባለው ነገር አሁን ግልጽ አይደለም።
22: ተመሳሳይ ሐሳብ ያጋሩ ስማቸውን ያልገለጡ ሌላ አስተያየት ሰጪ በበኩላቸው ለቤት ችግሩ መቀረፍ የተለያዩ አማራጮች መታየት እንዳለባቸው ተናግረዋል።
1: እኔ ያለኝ ሐሳብ ምንድነው የከተማው አስተዳደር አሁን ላይ ያከናወነው ያለው የቤት ግንባታ ከህብረተሰቡ የቤት ግንባታ ጋር ፈጽሞ የተጣጣመ አለመሆኑን ነው እየተገነዘብን ያለ ነው። ምክንያቱም አብዛኛው የከተማው ነዋሪ የቤት ፍላጎት አለው፣ ግን በከተማው ላይ እየተሰራ ያለው የቤት አቅርቦት ያን ያህል ከህብረተሰቡ ፍላጎት ጋር የተጣጣመ አይደለም። አንደኛ ሁለት፣ ከዛም በተጨማሪ የከተማ አስተዳደሩ ተጨማሪ ሌሎች ሀሳቦችን እንደ አማራጭነት ከግምት ውስጥ ማስገባት መቻል አለበት። ለምሳሌ አዲስ አበባ ላይ እየተካሄደ እንዳለው በማህበር ተደራጅተው መሬት ተሰጥቷቸው የአፓርትመንት አይነት ቤቶችን መገንባት እንዲችሉ የዛ አይነት አቅርቦት ቢመቻች የተሻለ የቤት ፍላጎትን ማሳካት የምንችልበት ሁኔታ ያለ መስሎ ይሰማኛል። አሁን ግን ባለው ሁኔታ ለምሳሌ ከ2010 እስካሁን ላለፉት 7 እና 8 ዓመታት ቤት ጠብቀው እስካሁን አሁን ራሱ የተሰጡ 300 ምናምን ቤት ነው። ያ ማለት እንግዲህ ከተማው ላይ ያለው የቤት ፍላጎትና 300 ቤት ምን ያህል ከፍላጎቱ ጋር በጣም የተራራቀ መሆኑን መገንዘብ ይቻላል።
22: አስተዳደሩ ለችግሩ ሰራለው ቢልም ነዋሪው ግን ስለ ገቢራዊነቱ ያለውን ከፍተኛ ስጋት ገልጧል። ለዶይቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
4: አርማጮች፣ በዚሁ ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል። የምናስከትለው በመጪው እሁድ የሚተላለፈውን ንዋይ ባጭሩ የሚያስተዋውቀውን ቅንብር ነው። ባለፈው ሳምንት ቅዳሜ የህወሓትና የኢትዮጵያ መንግስት ወታደሮች ሸረሪና ውስጥ ውጊያ ገጥመው እንደነበር ተዘግቧል። ከቅዳሜው ውጊያ ከወራት በፊት ጀምሮ ለጦርነት የሚደረገውን ዝግጅትና አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር እጅግ እየጨመረ ነው። ወደ ቆቦ ከሚጎርፉ ተፈናቃይ ባሻገር በኢትዮጵያ የተለያዩ አካባቢዎች የሚገኙ የሀገር ውስጥ ተፈናቃዮችም በያሉበት በአስቸጋሪ ሁኔታ ኑሮን እንደሚገፉ ይናገራሉ። የክረምቱ ብርቱ ንፋስና ዝናብ ያስከተለው ጎርፍ ወትሮም መናኛ የነበሩ መጠለያዎቻቸውን ያወደመባቸው ተፈናቃዮች ከመጠለያ ባሻገር በምግብ እርዳታ እጦት መቸገራቸውን በመግለጽ እያማረሩ ነው። ከተፈጥሮ አደጋው ባሻገር አሁን ደግሞ የጦርነት ነጋሪት ጉሰማ የአጠቃላይ ማህበረሰቡን ብሎም የተፈናቃዩን ህይወት እንዳያመሳቅለው በእጅጉ አስግቷል። አራት ተወያዮች የተሳተፉበት የእንወያይ መሰናዶ በሰሜን ኢትዮጵያ ግጭትና ጦርነት ሊከሰት ይችላል በሚል በሚሸሸው ተፈናቃይ በአስቸጋሪ የኑሮ ሁኔታ ላይ ምን ሊደረግ ይገባል በሚል አበይ ጥያቄ ላይ ያተኩራል። በውይይቱ ከተነሱ ነጥቦች መካከል ጥቂቶቹን እንሆ።
2: አሁን እየመጣ ያለው ጦርነት ከባድ ስጋት ይፈጥርባቸዋል። ምክንያቱም ለፍተው ተርተው ወግ ማድረግ አይተው ሀብት አፍርተው ከነበረበት ስፍራ ተፈናቅለው ከመጡ በኋላ አነሰም አደገም የተሻለ ቀን ይመጣል ብለው በመጠለያ ውስጥ የሚኖሩት ማህበረሰቦች እንደገና ይሄ ጦርነት ይዞባቸው የሚመጣውን ስጋት መገመት አያዳግትም።
3: በመንግስትና ስታይ ባሉ ድርጅቶች የተሰሩ ስራዎች አሉ። ይህን አሁን ቢሆን ከክረምቱን ከፍተኛ የሆነ ችግር ያለባቸው ካምፖች አሉ። በተለይ ወልዳያ ላይ
24: የበለጠ ግጭት በመጣ ቁጥር የበለጠ ቁጥር ተፈናቃይ ባለ ጊዜ ተፈናቅለው የቆዱትንም ደግሞ እንረሳ ነው። ምክንያቱም እንደዚህም ሆኖ እየደረስንላቸው አይደለም።
5: ኢንተርናሽናል ዲስፕሌስመንት ሞኒተሪንግ ሴንተር የሚባል ዓለም አቀፍ ተቋም ነው። የዩኤን እንትን ነው እና በዓለም ላይ በተለይ በውስጡ ተፈናቃዮች ቁጥር የሀገሮች ደረጃ ሳይ ኢትዮጵያ አራተኛ ደረጃ ላይ ነው የምትገኘው።
7: የሞት ትራፊዎች ነን ብለው ነው የነገሩ ለኔ። እዚህ ዛሬ የምታዩን የሞት ትራፊዎች ነን። በተአምር ወይ በሆነ ነገር ከሞት የተረፍነን የተጠቃነው በማንነታችን ነው።
8: በመንግስትም መንግስታዊ ባልሆነ ድርጅቶች ጉዳት እየቀረበላቸው ይሁን እንጂ እነዚህ የተፈናቀሉ ህብረተሰብ ወደ ሀገር መጣንበት አካባቢ መመለስ አለብን በማንነታችን የወጣ ነው የሚል ከፍተኛ የሆነ ጥያቄዎችን እያነሱ ነው።
24: ወደ አካባቢያቸው መመለስ ይፈልጋሉ ያሉትን ከኔ በፊት የተናገሩት ተናጋሪ ከአክብሮት ጋር እኛ የምንሰራበት ቦታ ላይ አንመለስም ነው የሚሉት።
5: ሌላውን ተው እንደ ኢትዮጵያዊ እንደ እንትን አይደለም እንደ ሰው የሚያሳዝን ሁኔታ ነው ያለው እና ይሄ ለምንድን ነው የመጣው? ለስታ መንግስት ስራውን ባለመስራቱ ነው። ቀላል እኮ
7: ቅድም እንዳነሳ ናቸው። ለስደት ምክንያት የሆነው ከብሔር ጋር የተገናኘ ጉዳይ ነው። የብሔር ፖለቲካና የጎሳ ፖለቲካ ያመጣብን ጣጣ ነው። ዋናው ነቀርሳው እሱ ነው።
24: ይሄኛ በፊት ለአህዮቻችን የማንሰጠው ምግብ ነው የሚሉት። በጣም የበሰበሰ የነቀዘ የተበላሸ ምግብ ነው የሚደርሳቸው።
5: አራተኛው ቅንጅት ያስፈልጋል። መንግስት አለ፣ የክልል መንግስታት አሉ፣ አለም አቀፍ ድርጅቶች አሉ። ይሄን ችግር ሁሉም በተናጠል ኢንክሉዲንግ ዳያስፖራውን ጨምሮ ማለት።
4: አድማጮች፣ ማንተጋፍቶት ስለሺ የመራው ሙሉ ውይይት እሁድ ከዓለም ዜና ቀጥሎ ይቀርባል። እንድታዳምጡ ከወዲሁ እንጋብዛለን። ይህ ዶቼ ቬለ ዲ ደብሊው ነው። የወጣቶች የበጎ ፈቃድ አገልግሎት የቀጣዩ ሳምንታዊው ከወጣቶች ዓለም ዝግጅት ትኩረት ነው። በሸዋንግዛው ወጋየው የተሰናዳው ሙሉ ዘገባ ቀጥሎ ይቀርባል።
9: ወጣቶች ዓለም።
10: ወጣት ታምሩ ታደለ በክረምት የበጎ ፍቃድ አገልግሎት ሲሳተፍ ያሁኑ ለአምስተኛ ጊዜው ነው። የከፍተኛ ትምህርት ተማሪ ያለ የጀመረው የበጎ ፍቃድ አገልግሎት ትምህርቱን ካጠናቀቀ በኋላ መቀጠሉን የሚናገረው ታምሩ ዘንድሮም በሲዳማ ክልል በትውልድ ግንባታ የበጎ ፍቃድ አገልግሎት እየተሳተፈ ይገኛል።
25: ከዚህ በፊት ብዙ ቦታ ተሳትፌ ያለው ተማሪ ያለው ከዩኒቨርሲቲ ስንመጣ ብዙ ጊዜ ልጆችን በማስተማር ጽዳት በመስራት የአረጋውያን ቤቶችን በመስራት ከዚህ በፊት ሰርተናል። አሁን ግን ወሰን ተሻጋሪ በጎ ስራ እየሰራን ነው እና በየሄድንበት ክልል በበጎ ስራ የታቀዱ እንትኖች አሉ፣ እቅዶች አሉ። ችግኝ በመትከል ደም በመስጠት ትውልድ ግንባታ ላይ በመስራት እና እዚህ በአጋጣሚ የመጣ ነው ከሁሉም ክልል ነው እና ክልል ከመጡ ልጆች ጋር በሄድንበት ሁሉ ክልል ልጆቹን ወጣቶችን በማሳተፍ ትውልድ ግንባታ ላይ እየሰራን ነው።
10: በኢትዮጵያ የተለያዩ ዘርፎች በሚደረጉ ማህበራዊ ተሳትፎዎች የወንዶች ድርሻ ጎልቶ የሚስተዋልበት አጋጣሚ የበዛ ነው። በዘንድሮው የበጎ ፍቃድ አገልግሎት ከተሳተፉት ወጣቶች መካከል ግማሽ ያሉ ሴቶች ናቸው። ከተለያዩ ክልሎች ተውጣጥተው በሐዋሳ የተሰባሰቡት ወጣቶች የበጎ ፍቃድ አገልግሎት ያለውን ጠቀሜታ ይናገራሉ።
26: ስሜ ጸጋ እውነት እባላለሁ። የመጣሁት ከአማራ ክልል ከባህር ዳር ነው የመጣሁት። ወጣቶችን ከሱስ ይታደጋል። ቤት ማደስ፣ አረጋውያን መጠየቅ፣ ጎዳና ላይ ያሉትን ምገባ፣ የጎዳና ላይ ምገባ፣ እያንዳንዱ ነገሮችን በቃ ማለት ሁሉም ሳይሰስት ነው በጎ አድራጎት የሚያደርገው ብዙ ጊዜ ማለት ነው። እና እዚህ ጋር በጣም ምን አይነት ትምህርት ወስዳለው መሰለ፣ አንድነትን፣ ትንሿ ኢትዮጵያነትን ይፈጥራል። በስብስብነታችን ደስ ይላል በጣም።
27: ቃል ኪዳን ብርሃኑ እባላለሁ። እዚህ ከሐዋሳ እዚህ ስልጠና ላይ ተሳታፊ ሆኜ ነው የመጣሁት። ይሄ 15ኛ ዙር የበጎ ፍቃድ አገልግሎት እየተከናወነ ነው የሚገኘው። ከዚህ በፊት እንግዲህ በተለያዩ የበጎ ፍቃድ አገልግሎት ስራዎች ላይ ተሳትፌ አውቃለሁኝ። እነዛም እንደ ኤክስፒሪየንስ ሆኖ ታይተውልኝ ነው ዛሬ ላይ መሳተፍ የበቃሁት። በጣም ብዙ የልምድ ልውውጦችን እያደረግን እንገኛለን። ከአራቱም አቅጣጫ የመጡ ብዙ ተሳታፊዎች እንደመኖራቸው መጠን ኔትወርኪንጋችንን በደንብ እያሰፋልን ነው። እርስ በእርስ ያለንንም ግንኙነት በደንብ እያጠናከረልን ይገኛል። ከዚህ ቀጥለንም የተለያዩ አገልግሎቶችን ለማህበረሰባችን ከዚህ ወጥተን ለማከናወን እንተጋለን ማለት ነው።
10: የሴቶች ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር በመቀናጀት ያዘጋጀው የወሰን ተሻጋሪ ወጣቶች የበጎ ፍቃድ አገልግሎት በየዓመቱ በክረምት ወራት የሚካሄድ አገር አቀፍ ክንውን ነው። ለአምስተኛ ጊዜ የሚካሄደው ይኸው አገልግሎት የክረምትና መደበኛ የበጎ ፍቃድ አገልግሎት በሚል በሁለት መርሃ ግብሮች የተከፈለ ነው። በመርሃ ግብሩ በአገር አቀፍ ደረጃ ከ25 ሚሊዮን በላይ ወጣቶች እንደሚሳተፉ የሴቶችና ማህበራዊ ጉዳይ ሚኒስቴር የወሰን ተሻጋሪ የክረምት የበጎ ፍቃድ አገልግሎት አስተባባሪ አቶ ብርሃኑ አበጋዝ ገልጸዋል።
28: በዘንድሮ የ2018 ዓመተ ምህረት የመደበኛ ፕሮግራም ስናይ እንደ ፌዴራል ሚኒስትር መስሪያ ቤት እኛ ያቀርነው ከ25 ከ25 ሚሊዮን በላይ ወጣቶችን ለማሳተፍ ነው። በዚህ ማ 25 ሚሊዮን ወጣቶችን አሳትፈን ወደ 53 ሚሊዮን የሚጠጋ የህብረተሰብ ክፍሎችን ተጠቃሚ ለማድረግ በቅድ ደረጃ ይዘናል። ከዛም በተረፈ ደግሞ ወደ 61 ቢሊዮን የሚጠጋ በጀት ለማደን በቅድ ይዘናል። ማለትም በመንግስትና በማህበረሰብ የወጣውን በጀት ለማደን ያው ቅድ በደረጃ ይዘይዞ እየተሰራ ይገኛል። በቅድ ደረጃ ያስቀመጥናቸው 14 የስምሪት መስኮች አሉ። አንደኛ አረንጓዴ አሻራ የቺንግ ተከላ ፕሮግራም አለ። ደም ልገሳ አለ። ማጠናከሪያ ትምህርት አለ። ቱርድ ግንባታ አለ። ሌላው ይሄ ጸረ አደንዛዥ እጾች በዛ ዙሪያ የሚሰሩ አለ። የመንገድ ላይ ትራፊክ ደህንነቶች አገልግሎቶች አሉ። በእነዚህ ስራዎች ላይ ነው ተመርኩዞ የዛን የሚያክል amount of money ሴቭ ለማድረግ ተመክሮ ማለት ነው።
10: አቶ ደስታ ለገሰ የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ናቸው። ወጣቶች በክረምት የበጎ ፍቃድ አገልግሎት መሳተፋቸው ሰፊ ጠቀሜታ እንዳለው የሚናገሩት አቶ ደስታም አገልግሎቱ በተለይ ወጣቶች በጎነት በክልልና በወሰን የሚገደባ ለመሆኑን እንዲማሩበት እያደረገ ይገኛል ይላሉ።
6: በጎነት በክልል ወይም በወሰን የሚገደብ ሆኖ ሳይሆን ወሰን እንደለለው ድንበር ለለለው ድንበር ተሻግረው ሄደው ወሰን ተሻግረው ሄደው መስራት እንዳለባቸውና አሁን እዚህ የምታዩአቸው ደም እየለገሱ ያሉ ወጣቶች እዚህ ያሉ ወንድም እህቶች ላይኖራቸው ይችላሉ። ደማቸው ግን ለማን እንደሚሰጥ አያውቁም። ግን ደሜ ለሰው ሄደው ነፍስ የሚያተርፍ ከሆነ ለሰው ለሌላ ሰው የሚበጋ ከሆነ ምን ሆነ ለምን አለገስም ብሎ በሰፊ ደም እየለገሱ ነው ያሉት። ጧት ትልቅ የጽዳት ዘመቻ አካሂደናል። ይሄን ጽዳት ዘመቻውን ዛሬ ደም ለገሳውን ካካሂደን በኋላ ተግባራቱ የሚቀጥሉ ነው የሚሆኑት። አላማውን ያሳኩ እንደሆነ እዚህ ካሉ ወጣቶች ጋር የትስስሩ እየተጠናከረ እንደሆነ እዚህ ሲመጡ እነሱ ሲመጡ እዚህ ያሉ ህፃናቶች ይዘጋጃሉ፣ ወጣቶች ይዘጋጃሉ። በሚገባ አላማውን አንድነትን ወንድማማችነትን የወጣቶች ኔትወርክ የሚባለውን ያጠናከሩ እርስ በራስ እየተዋወቁ የሚሄዱበት ስራ እየሰሩ ነው ያሉት።
10: የሴቶችና የማህበራዊ ጉዳይ ሚኒስቴር ካዘጋጀው የክረምት የወጣቶች በጎ ፍቃድ አገልግሎት ጎን ለጎን የመደበኛ በጎ ፍቃድ አገልግሎት ዝግጅት እየተካሄደ ይገኛል። በሰላም ሚኒስቴር ስር የሚካሄደው መደበኛ የበጎ ፍቃድ አገልግሎት በአገር አቀፍ ደረጃ ከ1000 በላይ ወጣቶች እየተሳተፉ ይገኛሉ። ወጣቶቹ አሁን ላይ በሐዋሳ ከተማ ያንዶር ስልጠና እየወሰዱ ይገኛሉ። ስልጠናቸውን ካጠናቀቁ በኋላ ለ6 ወራት ማህበረሰቡን በተለያዩ ዘርፎች እንደሚያገለግሉ በሰላም ሚኒስቴር የወጣቶች በጎ ፍቃድ አገልግሎት ታስተባባሪ አበባ ተገኝ ገልጸዋል።
11: እነዚህ ልጆች በማያውቁት ቦታ ነው የሚሄዱት። ኦሮሚያ ከሆነ ወደ ደቡብ፣ ደቡብ ከሆነ ወደ አማራ፣ ወደ ሌላ ነው የሚሄዱትና እነዚህ ልጆች የሚጠበቅባቸው ብዙ ስራ አለ። ምክንያቱም እዚህ ስልጠና ራሳቸውን ገንብተው አቅማቸውን አጎልብተው የሚጠቅመኛል የሚለውን ይሄ ስልጠና በደንብ ጨብጠው ነው የሚወጡና ከዛ ባሻገር ደግሞ ህብረተሰቡን በበጎነት ማገልገል አለባቸው። ምንም የሚከፍያ የላቸውም። ያው በነጻ ነው ማለት ነው የሚያገለግሉትና በየሙያ ዘርፋቸው ነው ሄደው የሚሰማሩት። ጤና ካለ ጤናን ያገለግላል፣ መምህር ከሆነ በመምህርነቱ ያገለግላል፣ ቢሮም ከሆነ በቢሮነቱ ያገለግላል። ሁሉም በየተሰማሩበት ማህበረሰቡን በተለያየ ሙያ ዘርፍ የማገልገል ነው። ሌላም ደግሞ የበጎ ስራ የሚሰሩበት ሂደት ነውና ጥሩ ነው። ከዚያ አንድ ወር ይቆያሉ። ሲሰማሩ ደግሞ ከህብረተሰቡ 6 ወር ይቆያሉ። ስለዚህ አሁን እነዚህ ልጆች ከሁሉ ማገሪቱ ሲክልል ሲመጡ ወንድማማች አንድ አይነት አስተሳሰብ ይዘው ከዚህ ወንድም እህት ተባብለው ባህልን ወግን እርስ በርሳቸው ባህላቸውን ወጋቸውን የመቀያየር ልምዳቸውን ላንዱ ወዳንዱ የማስተላለፍ ማለት ነው። አሁን ብዙ ባህል ወግ አለ አይደል? የማራ ክልል ወግ ለኦሮሚያ፣ ኦሮሚያ ደግሞ ለሌላው ለደቡብ ያለውን ባህላዊ እንትን የባህል ውጥ መደማድረግ እርስ በርሳቸው ምንድነው ብለው አመለካከታቸውን የተዛባውን አመለካከት መተው ጥሩ አመለካከት ይዘው ወጣቶች ናቸውና ከነሱ ትልቅ ስራ ይጣበቃል ማለት ነው።
10: በበጎ ፍቃድ አገልግሎት እየተሳተፉ የሚገኙ ወጣቶች ከተለያዩ ማህበራዊ ዳራ የመጡ ናቸው። አገልግሎቱ ለማህበረሰቡ ከሚያስገኘው ፋይዳ በተጨማሪ እርስ በርስ ለመተዋወቅ እንደሚያስችል ከአገልግሎቱ ተሳታፊዎች አንዷ ወጣት ቃልኪዳን ብርሃኑ ትናገራለች።
27: ሎቶችን እናከናውናለን። ላብነትም ያክል የተማሪዎችን የክረምት ትምህርት ድጋፍ እናደርግ ነበረ። የትራፊክ ደህንነት ማስጠበቅን፣ ደም ልገሳ፣ የተለያዩ በርካታ የችግኝ ተከላውንም አካቶ በርካታ አገልግሎቶችን እያደረግን እየተንቀሳቀስን ለማህበረሰባችን ድጋፍና አገልግሎት እየሰጠን ነው ለዚህ የደረስነውና በመቀጠልም እንግዲህ በርካታ ስራዎችን እናከናውናለን። ይሄ እንደ ማነቃቂያም አቅም መስጫም ነው የሚሆነንና ሁላችንም ከተለያየ አካባቢ እንደመምጣታችን መጠን የተለያየ ባህል ቋንቋ የተለያየ አይነት ማንነት ነው ያለንና ይሄንን እርስ በርስ ሼር እንደራረጋለን። አንደኛው ያቀውን አንደኛው ከማያቀው ጋር ራሱ የሚያስተሳስረንን የሚያጎለብትበት አንዱ መድረክ እንደመሆኑ መጠን ሌሎች አካባቢዎችም ተዘዋውረን የዛን አካባቢ የማህበረሰቡን ባህል አናኗን ሁኔታ ተቀብለን የተለያዩ ስራዎችን ለማከናወን እንግዲህ ዝግጁ ሆነን ተነስተናል። እዚህም በሐዋሳ ከተማ መጣው እኔ የሐዋሳ ከተማ ነዋሪ እንደመሆነ ይመጣል ያለንን በስርዓት ተቀብለን ያስተናግድናቸው እንገኛለን ማለት ነው።
10: የበጎ ፍቃድ አገልግሎት እንደ የህብረተሰቡ የእድገት ደረጃና አካባቢያዊ ሁኔታ ሊለያይ ይችላል። አገልግሎቱ እድሜ፣ ጾታ፣ ማህበራዊ ደረጃና መልካ ምድራዊ ወሰን ሳይገድበው የሰብአዊ መርህን ብቻ መሰረት በማድረግ የሚከናወን ተግባር መሆኑን የተባበሩት መንግስታት ድርጅት ያስቀመጠው የበጎ ፍቃድ አገልግሎት ብያኔ ይገልጻል። አገልግሎቱ ወጣቱ የማህበረሰቡ መልካም ሴቶችን ለመቅሰም እንደሚያስችለው በሰላም ሚኒስቴር በወላይታ ዞን የበጎ ፍቃድ አገልግሎት አስተባባሪ ተማር ታዬ ተናገረ።
12: ጥቅሙ ደግሞ ከምንም በላይ የማያቁትን ወይም ደግሞ በመስማት ብቻ የሚያቁትን ግን ማህበረሰብ ጋር ሲመጡ የቀሩ ልጆች በትምህርትም በተለይ ደግሞ ግራጁዌት አድርገው በተማሩት ሙያ ደግሞ ያገለግላሉ። ምደባ ከወሰዱ በኋላ ትምህርቱም ይደረገው ደግሞ ምንድነው ወደ መጡበት አይመለሱም። ለስድስት ወር አገልግሎት ይሰጣሉ፣ ማህበረሰብ ያገለግላሉ፣ የተለያዩ እገዛዎችን ያደርጋሉ ማለት ነው። ጥቅሙ ደግሞ የተሻለ የሚሆነው ምንድነው ካሉበት አካባቢ ወጥተው ሲያዩ ፋሽናቸው ወይም ደግሞ ተሰጧቸውን ያገኙታል ማለት ነው። በየዙሮቹ ደግሞ የዩኒቨርሲቲዎች አካታችነት መኖሩ ጥቅሙ የተሻለ ነው። ውጤታማም ደግሞ ነው ብዬ ማስበው አካል ጉዳተኞችን የመርዳት በተለይ አሁን መንግስት ባቀረበው መሰረት ደግሞ የዚህ የቤት ግንባታ አጋዥ የሌላቸው ሰዎችን ማገዝ ምንም አይነት በጎ ስራ ማለት ከራሳቸው ተነሳሽነት እንደሆነ አምነው የሚሰሩ ወጣቶች ስለሆኑ ከቤትም ሲወጡ ያንን ነገር ለማድረግ ስለመጡት ያለ ትዛዝ የራሳቸውን ሳትስፋክሽን ለማግኘት የሚሰሩ በመሆናቸው ውጤት አግኝተናል ብዬ አስባለሁ።
10: የበጎ ፍቃድ አገልግሎት ወጣቶች በኢኮኖሚ፣ በማህበራዊ፣ በፖለቲካዊ፣ በባህላዊና በአካባቢ ጥበቃ እንቅስቃሴዎች ላይ በንቃት እንዲሳተፉ የሚያስችል ወሳኝ መመሪያ ነው። የበጎ ፍቃድ አገልግሎት ባህል እየዳበረ እንዲሄድ በአገልግሎቱ ለሚሳተፉ ወጣቶች እውቅናን መስጠት የግድ ይላል። በዚህ ረገድ የተጀመሩ ስራዎች መኖራቸውን በሰላም ሚኒስቴር በወላይታ ዞን የበጎ ፍቃድ አገልግሎት አስተባባሪ ተማር ታዬ ገልጻለች።
12: ለየት የሚያደርገው ወይም ደግሞ ተጠቃሚነት አለው ብዬ በማህበር ወደ 60 ሺህ የሚሆኑ የዚህ የበጎ ፍቃድ አገልግሎትን የወሰዱ ወጣቶችን እንደ ማህበር እንዲደራጁ ማህበር ተቋቁሟል። የሱም ማህበር ስም ያው ኢትዮ ምክንያታዊ በጎ ፍቃድ ማህበር ነው የሚባለው። ይሄ ማለት ልጆቹ ተበታትነው እንዳይቀሩ ወደ ስራ ዓለም የገቡም ከአካባቢም ዝውውር ያደረጉ ቢሆኑም እንኳን በዚህ በበጎ ፍቃድ ስም ራሳቸው እንዲያስቀጥሉ ያው ወጣቶችን እየተኩ ይሄዳሉ። እድሜም እየጨመረ ሲሄድ እየተተኩ ሲሄዱ ማህበሩ እንደ ማህበር ታሪክ ሆኖ እንዲቀር እየተሰራ ነው የሚገኘው በራሳችን ከሰላም ሚኒስቴር ጎን ለጎን ማለት ነው። ከዛ ባለፈ ትልቅ ጥቅም አለ ወይም ደግሞ ጥሩ ነው ብዬ ማስበው ምንድነው ይሄ ስራ በጎ ፍቃድ በአካባቢው ተለምዷል እና እንደውም ለቀጣይ ብዬ እኔ እንደራሴ ማስበው አንዳንድ ቦታ ላይ የምሰማው ቅጥር ራሱ ሲዘጋጅ የበጎ ፍቃድ ወረቀት ያላቸው ልጆችን ወይም ሰርቲፊኬት የተሰጣቸውን ልጆች ማገዝ ወይም ደግሞ ቅድሚያ ይሰጣቸዋል ማለት ነው። ምክንያቱም በክፍያ ወይም በደሞዝ የሚሰራ ወጣትና በነጻ ያገለገለ ወጣት ልዩነት አለው። ስለዚህ ለሚቀጥሯቸው ሲቪል ሰርቫንት ራሱ አድቫንቴጅ አለው በጎ ፍቃድ። ስለዚህ ይሄ ራሱ እንደ አንድ ቻንስ ነውና በጎ ፍቃድ የሰራ በዚህ ያገለገለ የሚሉ ማስታወቂያዎችንም በማየታችን በጣም ደስተኞች ነን። ይሄ ራሱ አንድ ውጤት ነው፣ በማህበረሰቡ በመንግስት ደረጃም ተለምዷል ማለት ነው።
10: አድማጮቻችን፣ በወጣቶች የበጎ ፍቃድ አገልግሎት ላይ ያተኮረው የዛሬው ከወጣቶች ዓለም ዝግጅታችን በዚሁ አብቅቷል። ዘገባውን አዘጋጅቼ ያቀረብኩላችሁ ሸዋንግዛው ወጋየሁ ነኝ። ጤና ይስጥልኝ።
4: ይህ ዶች ቨለ DW ነው። አድማጮች፣ ጠቅላላው ስርጭታችን ሊያበቃ ጥቂት ደቂቃዎች ይቀራሉ። ከመሰነባበታችን በፊት እንሆ አርስተ ዜናው። የኢትዮጵያ መንግስት ሀገርና ህዝብ ጎድተዋል፣ ገንዘብ አጭበርብረዋል፣ በሙስና ተዘፍቀዋል ያላቸውን ከፍተኛ ባለስልጣናቱን ማሰሩን አስታወቀ። የመንግስት ኮሚኒኬሽን አገልግሎት እንዳለው መንግስት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቀጦችን ያከማቹ፣ ያቀቡና የወርቅ ማዕድን በህገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል ለተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ በውል አይታወቅም። እስካሁን ግን ከዩጋንዳ ጋር አራት ሀገራት ወታደሮች ለማዋጣት ፈቅደዋል። ሳውዲ አረቢያ፣ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሶስቱ ሀገራት መሪዎች ዛሬ መካ ሳውዲ አረቢያ ውስጥ በተፈራረሙት ስምምነት መሰረት አንዱ ሀገር ከተጠቃ ሶስቱም እንደተጠቁ ይቆጠራል። ስምምነቱ የአካባቢው ወታደራዊ ፍጥጫና ውጥረት ማየሉን የሚያረጋግጥ ነው ተብሏል። አድማጮች አርስተ ዜናውን ነበር ያሰማዋችሁ። የዛሬው ስርጭታችን እንግዲህ ወደ ማብቃቱ ተቃርቧል። ዶች ቬለ ነገ በተመሳሳይ ሰዓት በሌሎች ዝግጅቶች ይጣበቃችኋል። ደህና ደሩ።